ሰነ ዘይሬ ኩሎ ከልብነ ጻድ ከዊኖ መሃሪ ከዊኖ ሩቅማት ከዊኖ ወብዛ ምረት ከዊኖ በባላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆመ ጽድቃ ጸድቀነ ንለመጠን ዘንበለ ዛት እግዚአብሔር የዚያን ይሴባይታኳ ስሞ ለእግዚአብሔር